ብዳዊ ዑዳዩን ኣርየን መረራየና ድህነኔ ቶክና ኤምበል ኢብንም ስዮዳት ኦክና ኤነንን ትቱ ብዳዊ ውኔ ዳዮኑ ኣኮ ረሸደናወ ቱዳይናይቱናወ ኒሀሪው ኣሬ ተበያትናወ ትቴናትነ ሚታልናወ ውኔ ተቤ ኣብኔኖን ኣኮ ኤምበል ኢብ ሆይንየት ሄንን ኦንኡሚናን ኤምበል ኢብ ድየ ኦክነንየት ቱረንሺት ቶክናወ ቱደንቢር ቶክናወ ኤምበል ኢብ ስዮዶ ኦክነንየት ኤነን ስትረ ኦክነንየት ራድዮ ሰመር ትሽቦናይ ሰላሚን ዮ